በሰላምታ ስኪን ወዙ ዛትከት ያምላክናት የሰማይ የምድር ፈጣሪ የርሳዝ ማሪ ዝራና ዳዊት በባህሪ ቃል ኪዳኗ የማይፈርስ ባት ነዋሪ ለልፋላፍ መላእክት አላት ነባሪ ያገልግሉሽ ብሎ

ጾም ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ደረሽልን በሰረገላ ሆነሽ ይሻሻሉ አጋንንታችን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነዩ ጫሏት ሊቃውንት መክረው በሴራ ተመግኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ ገላዋ እንደ ሳት ሲያበራ ትሙት ብለው ማየ ዘለፋም ቢያጠጧት እንደገና ብርሃን መሆኑ ባሰባት ያንን ግሩም ያንን ደስ የሚል መዓዛ በንጽህና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ ያለባት በመላክ እጅ ተይዛ የታደለች የተባረከች ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኝ ውሃ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት በር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አልቅም የታምርሽ ብዛት ንግባር ብሎ ገና ሲፈጥረን ከጥንት ፈጥሮ ሰጠን።

ሲወርድበት ነጭ ወዳል ከሳት እኛ ግና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ለዛይታለም ፍጽይት በማልቀስሽ በመጨነቅሽ ብዛት ሮሲላን እንድታጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንቺና ነው እንዴት ይቆዳል ፍጥረት ማህደሩ አምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ ልጅሽ ምህረት እኛን በቀኝ